0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምተና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብቲ ኣብ ቅርዓት ቅዱስ ጴጥሮስ ዘዕረግዎ ናይ ፍርቂ መዓልቲ ጸሎት ንግሥተ ሰማይ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ እምነት ንልብና ካብ ናይ ምውናንን ኣሳልጦን ጭንቀት ሓራ ተውፃአና እያ። ንክርስትያን ምእመናን ከዓ ንሕወነትን ሰላምን ጽውዓት ምዃኖም ንዅሉ ክገልጹ ጻውዒት ኣቕሪቦም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሓምሸይቲ ሰንበት ናይ ዘመነ ፋሲካ ኣብ ዘዕረግዎ ናይ ፍርቂ መዓልቲ ጸሎትኦ ንግሥተ ሰማይ ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓና እተዛረቦ ቃላት ልክዕ ከምቲ ነታ ቐዳመይቲ ቤተ ክርስቲያን ዝነበረ ኣብ ብርሃን ትንሣኤ ሓድሽ ትርጉም ከም ዘለዎ ገሊጾም። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተንትኖ እቲ ሓደ እዋን ንደቀ መዛሙርቲ ዘናወጾም ወይ ዘጨንቖም ሕጂ ግና ናብ ተዘክሮኦም ይምለስ፣ ልቦም የጽንዖን፣ ተስፋ ድማ ይህቦም ኣሎ በሉ። ቅዱስነቶም ብዛዕባ እቲ ናይ መወዳእታ ድራር ዘዘንቱ ክፍሊ ወንጌል ብብርሃን ትንሣኤ ብምስትንታን ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝኣተወልና ቃል ተስፋ ኣጕልሑ። እዚ ድማ ናብቲ ዓብዪ ምስጢር ዓወት ኣብ ልዕሊ ሞት ዓወት ዝሃበና ብምጥቃስ ኣብቲ ኣነ ዘለኽዎ ንስኻትኩም እውን ምእንቲ ኽትህልዉ ተመሊሰ ኽመጽእ እየ እሞ ክወስደኩም እየ ንዝበሎ ቃላት ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ብምርሓቕን ብምውድዳርን ዝግለጽ ጥንታዊ ዓለም ምስ መንግሥቲ ኣምላኽ ብምንጽጻር ድማ ኣስተንትንኦም ቀጸሉ። ኣብዛ ገና እንጓዓዘላ ዘሎና ኣረጊት ዓለም ኣቓልቦ ዝስሕብ ፍሉይ ቦታታት ኣሎ። ኣብቲ እቲ ዝተንሰአ ጐይታ ዝወስደና ሓዳስ ዓለም ግና እቲ ልዕሊ ዅሉ ክቡር ዝኾነ ነገር ኵሉ ሰብ ክበጽሖ ኣብ ዝኽእል እዩ ዘሎ በሉ። እዚ ድማ ነፍሲ ወከፍ ወዲ ሰብ ፍሉይ ፍጥረት ብምዃኑ ሓደ እኳ ምስ ካልእ ኣይደናገርን ከምኡውን ሓደ እኳ ኣይጠፍእን እዩ ዝብል ሓሳብ ይገልጸልና። ንሞት ስምካን ተዘክሮኻን ከምዚ ድምስስ ጌርና ኢና እንፈርሖ። ነፍሲ ወከፍ ግና ኣብ ኣምላኽ ምሉእን ብባዕሉን እዩ። ብሓቂ እዚዩ ምልኣት ሕይወትና። ኣብ ሃሰስ ምባል እነሕልፎ ጊዜ ሓደሓደ ጊዜ ኸኣ ቁሩብ ቈላሕታን ተፈላጥነትን ንምርካብ ዝኾነ ይኹን ነገር ክንገብር ፍቓደኛታት ኢና ክብሉ ድማ ኣጠንቀቑ። ወሲኾም ቅዱስ ኣቦና ነቶም ኣባኡ ተረኽቡ ምእመናን ኣብ ክርስቶስ ክውከሉ ተማሕጸንዎም፣ ልብኹም ኣይሸበር፣ ብኣምላኽ እመኑ፣ ብኣይውን እመኑ ንዝብል ቃል ወንጌል እውን ኣዘኻኸርዎም። ከምዚ ዝኣመሰለ እምነት ንልብና ካብቲ ናይ ምውናንን ኣሳልጦን ጭንቀት ዋጋ ምእንቲ ክህልወና ክቡር ቦታ ካብ ምስዓብን ሓራ ዘውፅአና ምዃኑ ገለጹ። ሰብኣዊ ክብረት ኣብ ማሕበራዊ ተፈላጥነት እተመርኰሰ ኣይኮነን። ነፍሲ ወከፍ ሰብ ኣብቲ እንኮ ናይ ሓቂ ሓቂ ዝኾነ ምስጢር ኣምላኽ ደረት ዘይብሉ ዋጋ ምህላው እዩ ድማ በሉ። ብተወሳኺ እውን ቅዱስ ኣቦና ክርስቲያን ምእመናን ንሰማይ ኣብ ምድሪ ኣቐዲሞም ብሕውነትን ሰላምን ጽውዓት ምዃኖም ንዅሎም ደቂ ሰባት ክገልጹ ከም እተጸውዑ ኣጕልሑ። በዛ ዓይነት ፍቕሪ እዚ ነፍሲ ወከፍ ሰብ ንሓቀይና መንነቱ የለሊ። ኣብ መንጎ ብዙሓት ኣሕዋትን ኣሓትን ድማ ነፍሲ ወከፎም ፍሉያት ኮይኖም ከም እተፈጥሩ ይፈልጡ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ነዚ መልእኽቲ እዚ ናብ ኣማላድነት ቅድስት ድንግል ማርያም ብሕድሪ ብምውፋይ ነፍሲ ወከፍ ክርስትያናዊ ማሕበረሰብ ንዅሉ ሰብ ክፉት ዝኾነን ንነፍሲ ወከፍ ሰብ ኣቓልቦ ዝህብን ቤት ክኸውን ኣለዎ ብምባል ኣስተንትንኦም ዛዘሙ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሓሚሻይ ሰንበት ዘትንሣኤ ግንቦት 5 2018 ዓመተ ምህረት መዝሙር ኣርኣየ ስልጣኖ ንጉስ ናይ ነገስታት ጎይታ ናይ ጉዙኣት ስልጣኑ ኣብ ልዕሊ ሞት ኣርኣየ ሊቃነ መላእኽቲ እናኣመስገኑ ኣብ ቅድሚኡ ብራዕዲ ሰግድሉ ኢየሱስ በታ ክሕዝዎ ዝመፁ ላለይቲ ከም ሰራቑዶ ክትሕዙኒ መፃእኩም በሎም ኦትዕግስትን ትሕትናን ብሰንኪ ፍቕርና ናብ ሞት ዝበፃሕካ ንሕና እውን ቅድስቲ በዓልና ፋሲካ ብሓጎስ ንገብር ስልጣኑ ኣብ ልዕሊ ሞት ኣርኣየ ገባር ህወት ክርስቶስ ምስባክ እስመ ሰበረ ሆሃ ትብርቲ ወቀጥቀጠ መናስግ ተዝሓፅን ወተወክፎሙ እንፍኖቶ ጌጋዮሙ ወንጌል ካብ ዮሃንስ ብል 14 ምዕራፍ ካብ 1 ክሳብ 12 ኢየሱስ መገድን ሓቅን ህወትን እዩ ልብኹ ማይሸበር ብኣምላኽ እመኑ ብኣይ እውን እመኑ ኣብ ቤት ኣቦይ ብዙሕ ማሕደር ኣሎ ማሕደር እንተዘይህሉ ግና ምነገርኩኹም ነይረ ሕጂ ግና ስፍራ ከዳልወልኩም እኸይድ ኣለኹ ከይደ ስፍራ ምስ ኣዳለኹልኩም ኣብቲ ኣነ ዘለኽዎ ንስኻትኩም እውን ኣብኡ ምእንቲ ክትህልው ተመለሲ ክመፅእ እየ እሞ ምሳይ ክወስደኩም እየ ናብቲ ኣነ ዝኸዶ መገዲ ትፈልጥዎ ኢኹም ቶማስ ከዓ ጎይታይ ናበይ ከም እትኸይድ ኣይንፈለጥን ኢና እቲ መገዲ ድኣ ከመይ ጌርና ኢና እንፈልጦ በሎ የሱስ ከዓ ከምዚ በሎ መገድን ሓቅን ህወትን ኣነ እየ ብዘይብኣይ ሓደ እኳ ናብ ኣቦ ዝመፅእ የልቦን ንኣይ ፈሊጥኩምኒ እንተትኾኑስ ነቦይ እውን ምፈለጥኩምዎ ነርኩም ካብ ሕጂ ግና ፈሊጥኩምዎን ርኢኹምዎን ኣለኹም ፊልጶስ ከዓ ጎይታይ ነቦ ድኣ ኣርእየና እምበር ይኣኽለና በሎ የሱስ ከዓ ከምዝበሎ ፊልጶስ እዚ ክንዲዚ ዝኣክል ግዜ ምሳኻትኩም ከነብር ከለኹ ዶ ኣይፈለጥካንን ኢኻ እቲ ንኣይ ዝረኣየ ነቦ ረኣየ ከመይ ኢልካ ድኣ ነቦ ኣርእየና ትብል ኣለኻ ኣነ ኣብ ኣቦ ከም ዘለኹ ኣቦ እውን ኣባይ ከም ዘሎ ዶ ኣይትፈልጥን ኢኻ እቲ ኣባይ ዘሎ ኣቦ ባዕሉ እዩ ግብርታቱ ዝገብር ዘሎ እምበር እዚ ንኣኻትኩም ዝነግረኩም ዘለኹ ዘረባ ካብ ርእሰይ ኣይኮንኩን ዝዛረቦ ዘለኹ ኣነ ኣብ ኣቦ ምህላወይ ኣቦ እውን ኣባይ ምህላው እነግረኩም ኣለኹ እመኑኒ እንተዘይኮይነስ ስለቲ ግብርታት እኳ እመኑኒ ኣነ ናብ ኣቦይ እኸይድ ኣለኹ እሞ እቲ ብኣይ ዝኣምን ንሱ ነዚ ኣነ ዝገብሮ ዘለኹ ግብርታት ከም ዝገብር ካብኡ ዝዓቡን ከም ዝገብር ብሓቂ ብሓቂ እብለኩም ኣለኹ ኢየሱስ ናብ ናይ ሎም ወንጌል ንሃዋርያቱ ክርድእዎን ክቕበልዎን ከቢድ ዘርባ ተዛሪብዎም ክሓድገኩም እየ ኣብቲ ኣነ ዝኸዶ ከዓ ክትመፁ ኣይትኽእሉን ኢኹም በቲ ዝበሎም ተሸቢሮም ጴጥሮስ ዳርጋ ዝብሎ እናጠፍኦ መምህር ኣበይ ትኸይድ ኣለኻ እናበለ ሓቲትዎ ኢየሱስ ኣብቲ ዝኸዶ ክትስዕበኒ ኢኻ ኢልዎ ጴጥሮስ ግን ስለምንታይ ሕጂ ዘይስዕበካ እናበለ ሓቲቱ ንሃዋርያት ብዘይ መምህሮም ብዘይ ጎይቶኦም መንባር ከቢድ እዩ ነይሩ ኢየሱስ ስምዒቶምን ስክፍቶኦምን ይፈልጥ ነይሩ እንትኾነ ካብ ፍቓድ ኣቦኡ ክወፅእ ኣይክእልን እዩ ሕጂ ኣብቲ ዝኸዶ ክትስዕበኒ ኣይክኣልን እዩ ድሓር ግን ክትስዕበኒ ኢኹም በሎ ዘይሰሓሓት ቃል ስለዝተባህሎም ቀሲኖም ኢየሱስ ነዚ ክብሎም እከሎ ቀስ ኢሉ ብዘፀናንዕ ቃላት እዩ ኢልዎም ልብኹም ኣይሸበር ብኣምላኽ እመኑ ብኣይ እውን እመኑ ኣብ ኣምላኽ ምእማን ማለት ንነገራት ከም ዘለውዎ ምግጣሞምን ምቕባሎምን እዩ ዘስምዕ ንዝተጓነፈና ዘሎ ፀገም ዋላ እውን ዝኸፍአ ፀገም ይኹን ኣምላኽ ክንጠፍእን ክንጉዳእን ከምዘይሓድግ ገና ምእማን ንሕና ዝከኣለና ክንገብር ዝተርፊ ኣብ ኢድ ኣምላኽ ምሕዳጉ እዘን ቃላት ካብ ጎይታ ስለ ዝኾና ዘፀናንዓ ተስፋ ዝህባ እየን እዘን ቃላት ዝበለ ኢየሱስ እቲ ንባሕሪ ንንፋሳት ዝህደአ ንሽሓት ዝጠመዩ ዝመገበ ንሙታን ህወት ዝመለሰ እዩ እዚ እቲ ንኩሉ ፀግማት ብዘይ ዝኾነ ፀገም ብምሉእ ምትእምማን ክፈትሕ ዝኽእል እዩ ሃዋርያት ምስኡ እንከለዉ ብዙሕ ከበድቲ ፀገማት ርእዮም እዮም ስለዚ እዚ ሕጂ ዝብሎም ዘሎ ንሱ መን ምዃኑ ስለ ዝፈልጡ ኣይገርሞምን እዩ ልብኹም ኣይረበሽ ኣብ ኣምላኽ እመኑ ኣባይ እውን እመኑ ነዘን ቃላት ኣብ ሂወትና ክንሰምዐን ክንደይ ትርጉምን ምፅንናዓን ዘለን እየን ኣብ ኩሉ ተመክሮ ሂወትና እዘን ቃላት ክበሃላና ክንሰምዐን ይግባአና ኣብ እዋን ከቢድ ነገር ዝገጥመና ዝሰማዕናዮ ወይ ኣብኡ እውን ሓደ ክንቅበሎን ክንርድኦን ኣብዘይ ንኽእለሉ እዋን ንኣብነት ድንገታዊ ሞት ናይ ሓደ እንፈትዎ ወለድና ቤተሰብና ሓዳርና ዘይተፀቢናዮ ዘይሓዊ ወይ ዘይሓድግ ሕማም ክወርደና እንከሎ ብኩሉ ምዃን ኣብዩና ተስፋ ኣብ ዝቆረፅናሉ ግዜ ሃገርና ኣብ ስእነት ሰላምን ዓመፅን ክትወርድ እንከላ ኣብ ስድራ ቤት ዘይምርዳእ ክበዝሕ እንከሎ ዓመፅ ክሕደት ስደት ማእሰርቲ ክበዝሕ እንከሎ ቃል ኪዳን እናረኣየናዮ ክፈርስን ክንርዮ ከለና ጽኑዕ ፍቕሪ እናርኣናዮ ክፈርስ እንከሉ ሓደ ሓጢኣተኛ በቲ ዝገበሮ ሓጢኣት ኣብ ክንዝጣዓስን ዝንስሕን ንሓጢኣትኹም ዓወት ክቆፅር ክንርኢ ከለና ልብኹም ኣይረበሽ፣ ብኣምላኽ እመኑ፣ ብኣዩን እመኑ ይብለና። ትርጉምን ዕሙቕ ምስጢር ናይዘን ቃላት ኣብቲ ምንጪ ባህሊአን እዩ ዝምስረት። እዚአን ቃላት ካብ ኣፍ ኢየሱስ ቃል ኣምላኽ ዝኾነ ቃል ኣምላኽ ጥራሕ ዝዛረብ ካብኡ እየን ወፅአን። ኢየሱስ እምበኣር ካብቲ ኣብ ቅድሜና እንርእዮ ዘሎና ፀገምን ዕንወትን ነገራት ካብኡ ክንሰግር ይደልየና። በዚ ውሪድና ወይ ገጢምና ዘሎ ፈተና ዓቕልና ኣጥፊእና ኣብ ተስፋ ቁርፀትን ካልእ ነገራትን ካብ እንወድቕ ኣብቲ ምንጪ ህይወትና ዝኾነ ኢየሱስ ክንምለስ እቲ ዝበለፀን ዝሕሸን ነገር እዩ። ቃላቱ ዝዓበየን ዝበለፀን ካብ ኩሉ ሓቂ ዝለበሰን ስለ ዝኾነ ኣብኡ ክንምለስ ኣለና። ናብ ኢየሱስ ምኻድ ዘይተርፍ እዩ፣ እንትኾነ ምሉእ ተስፋ ዘለዎ ምኻድ እዩ። ኣብ ዝተፈላለየ ክፍሊ ወንጌል ከምዚ ዝብል ንረክብ፣ ኣነ ዝመፃእኩ ህይወት ብምልኣት ምእንቲ ክረኽባ እየ ዝመፃእኩ ዮሃንስ 11፡1፡ ስፍራ ክዳልወልኩም ክይድ ኣለኹ ዮሃንስ 4፡2፡ ተመሊሰ ክመፅእ እየ እሞ ምሳይ ክወስደኩም እየ ዮሃንስ 14፡3። ኣብዚ ብብሩህ ንሪእዮ ኩሉ ኢየሱስ ዝገብሮ ምእንታና ኢሉ ከም ዝገብሮ እዩ። ምእንታና መፅኡ፣ ምእንታና ይኸይድ ኣሎ፣ ምእንታና ክምለስ እዩ። ስለምንታይ እዩ ዝኩሉ? ምክንያቱ ኣብቲ ኣነ ዘለኹ ንስኻትኩም እውን ኣብኡ ምእንቲ ክትህልው ኢልና። እዚ እቲ ምሉእ ምክንያት ናይ ኩሉ ኢየሱስ ምእንታና ዝገብሮን ዝገብሮ ዘሎን። ምስኡ መታን ክንከውን ንሕና ብዘይ ኢየሱስ ምዃን እንኽእል ፍጥረት ኢና። ካብ ኣምላኽ ሸፊትና ክንነብር ዘይፅግመና ብንፈስ ቤትና እንከሎና ሂወት ከም ዘለና ኮይና ክንነብር ዘየፀግመና ፍጥረት ኢና። ስለዚ ኢየሱስ ኣብኡ ክንምለስ ንመገዲ ፀጋምን ንሓጢኣትን ንኩሉ ክፍኣትን ሓዲግና ኣብኡ ክንምለስ ይደልየና። ጉዕዞ ሰማይ ኣብዚ ምድሪ እዚ ይጅምር። መዓልታዊ ሂወትና ንመገዲ ሰማይ ዘምርሕ ክኸውን እዩ ድላይ ኢየሱስ። ነዚ እዩ ከዓ ክንሰናዶ ዝደልየና። ንሱ ኣብ ሰማይ ቦታ ከሰናዶልና ኣይኮነን ዝኸይድ ዘሎ፣ ንኣና እዩ ንሰማይ ዘሰናድወና ዘሎ። ሂወትና ብምልኡ ኣብ ምስንዳው ክርከብ የድሊ። ዘንጊዕናን ከለና መፀዋዕታ ሂወትና ከይኣክል ሕጂ ንበራበር ከመይ እጓዓዝ ኣለኹ ኣትኩሮይ ኣብ እንታይ እዩ ዘሎ እናበልና ምስሕልናና ዕለት ዕለት ክንዛረብ ኣለና። ደቂስና ዘንጊዕና ኣብ ካልእ ውራይ ተሸሚምና ከሎና መዓልቲ ከይትኣክል ሎሚ ዓይንና ብቆትሪ ከም ዝርኢ ንግበሮ። ቶማስ ሓደ ካብቶም ሃዋርያት ጎይታይ ናበይ ከም እትኸይድ ኣይንፈልጥን ኢና፣ ነቲ መገዲ ድኣ ከመይ ጌርና ኢና ንፈልጦ እናበለ ነቲ ኢየሱስ ዝብሎ ዝፀንሐ ከየዝተውዓለ ሕቱ ኣቕሪቡ። ቶማስ ጂኦግራፊካዊ ቦታ እዩ ዝሓቲ ዘሎ። ብዝኾነ ግን ኣብዚ ከዓ እቲ ዝበለፀ መልሲ ረኺቡ። ኣነ መገድን ሓቅን ሂወትን እየ ኢልዎ። ኣብ ሰማይ ኣቦ ክንበፅሕ እቲ መገዲ ወልዲ እዩ። ብዘይ ብኣይ ሓደ እኳ ናብ ኣቦ ዝመፅእ የለን ይብለና። ካብዘን ኢየሱስ ዝብለን ዘሎ እንታይ ክንመሃር ንኽእል? እንታይ ትርጉም ኣለአን ንኣና? ኣነ መገዲ እየ፣ ኢየሱስ መገዲ እዩ፣ መገዲ ከዓ ጉዕዞ እዩ። ኣብ ሰማይ ኣቦና ክንከይድ ብኢየሱስ ኣቢልና ኢና እንኸይድ። በዚ ንኢየሱስ መገዲ ንብሎ ምክንያቱ ንሱ እቲ ዝበለፀ ሰብኣዊ መግለፂ ናይ ሰማያዊ ኣቦ ስለ ዝኾነ ንሱ እቲ ንርእስና ኢልና እንመርፆ መገዲ ኣይኮነን። እንጓዓዞ መገዲ ካብ ምቕፃሉ ዘቋርፅ እንተኾነ ተስፋታትና ፅልግልግ ዝበለ ዘይብሩህ እንተኮይኑ ሽዑ እቲ ሓቀኛ መገዲ ዝብል ዝርዳኣና። ኣነ መገዲ እያ ክብለና እንከሎ ዘይዕንቅፍ ዘየጋጊ ኣብ ካልእ ጓል መገዲ ዘይወስድ ኣብቲ ሓቀኛ መዳእታና ዘብፅሕ ማለት እዩ። ብርግፅ ምስ ኢየሱስ ኣብ መገዲ ክንጓዓዝን ከለና ፈተና ዝጋጊ ዘደናግር ክገጥም ምዃኑ ክንዝንግዕ የብልናን። ፀኒዕና ነቲ ሓቀኛ መገዲ ኢየሱስ ጥራሕ ክንሕዝ ኣለና። ኣነ ሓቂ እየ፣ ኣብ ጉዕዞ መገዲ ከለና ትረኽበና ሓቂ። ንሕና ክርስትያን ጌና ንሓቂ ኣይረኽብናያን ኣለና፣ ሓቂ እያ ረኺባትና ዘላ። ኢየሱስ ህያብ ኣምላኽ እዩ። እዚ ከዓ እቲ ሓቀኛ ርእሱ ከም ዝሃበና መግለፂ እዩ። ከምቲ ኣምላኽ ንገዛእ ርእሱ ንኢየሱስ ዝገልፅ ንሕና ከዓ ኣብ ኢየሱስ ንጥምት ኣምላኽ ብኡኡ ክግለፀና። እዚ ነቲ ግዙፍ ነገራት ናይ ህይወት ኣይኮነን ዘስምዕ። ኩሉ ኣብ ከባቢኻ እትርእዮ ኩሉ እቲ ኣብዚ ዓለም ዝገጥመካ ኩሉ ኣብዚ ዓለም ሓቂ ዝመስል ሙሉእ ሓቂ የብሉን። ኢየሱስ ኣነ ጥራሕ እየ እቲ ሓቂ፣ ኣባይ ጥራሕ እያ እትርከብ እቲ ሓቂ ይብለና። ካብ ኢየሱስ ወፂእና ኣብ ሓቂ ክንነብር ከቢድ እዩ። ኢየሱስ ምእንቲ ሓቂ ከም ዝመፀ ባዕሉ ነጊርና እዩ። እቲ ሓቂ ከዓ ምስ ሰማያዊ ኣቦኡ ሓደ ክንከውን ከለና ጥራሕ እዩ ዝርከብ። ካብ መገዱ ካብ ትምህርቱ ክንወፅእ ከለና ኣባና ሓቂ የለን። ንሓቂ ኣብ ግዙፍ ነገር ዘይኮነ ኣብ ኢየሱስ ጥራሕ ንርከባ። ኣነ ሂወት እየ፣ እዚ ጉዕዞ ሓቂ ሂወት ሂበና ኣብ ኢየሱስ ኣመና ሂወት ንረክብ ብዝያዳ ንሱ ሂወትና ይኸውን ኣነ ጉንዲ ወይኒ እየ ኢልና ሂወት ክህልወና ምስኡ ቐጻሊ ርክብ ክህልወና ኣለዎ ምስ ኢየሱስ ርክብ ዘይብልና እንተነበርና ሞትና ኣለና ማለት እዩ ኣብኣይ ነበሩ እናበለ ሂወትና ሓቀኛ ሂወት ክለብስ መምዘኒኡ ምስ ኢየሱስን ምስ ከማና ዝበሉ ሰባትን ዘሎና ርክብ እዩ ዝውስኖ ከይንመውት ሂወት ክህልወና ምስ ኢየሱስ ንንበር ፊልጶስ ንጎይታ ጎይታይ ነቦ ድኣርእየና እምበር ይኣኽለና በሎ እዚ ናይ ኩሉ የዋህ ኣይሁዳዊ ትምኒት እዩ ሓደ መዓልቲ ንኣምላኽ ገጽ ንገጽ ምርኣይ ኢየሱስ ጉህይ ኢሉ እዚ ኩሉ ምሳኻትኩም ተቐሚጠ ፊልጶስ ኣይፈለጥካንን ዲኻ እቲ ንኣይ ዝረኣየ ነቦ ረኣዮ እናበለየ ኣብ መንጎኡን ኣብ መንጎ ኣቦኡ ዘሎ ርክብ ገሊጹሉ ኢየሱስ ወዲ ኣምላኽን ምስ ሰማያዊ ኣቦኡ ማዕረየ ብኩሉ እዩ ንኢየሱስ ክንርኢ ከለና ንኣምላኽ ንርኢ ክንብል ከለና ሓቂ እዩ ግን ከዓ ኩሉ እቲ ዘስምዖ ከዓ ኣይኮነን ኢየሱስ ኣምላኽን ሰብን እዩ ብትስብእቱ ከም ኩሉ ሰብ ውሱን እዩ ክዛረብ እንከሎ ብርግፅ ኣምላኽ እዩ ዝዛረብ ከሕው እንከሎ ኣምላኽ እዩ ዝሕዊ ኣብ መስቀል ክመውት እንከሎ ግን ኣምላኽ ኣይኮነን መይቱ ምክንያቱ ኣምላኽ ክመውት ኣይክእልን እዩ ሞት ኢየሱስ መግለፂ ፍቅሪ ሕያው ኣምላኽ ንደቂ ሰብ ካብቲ ዘለዎ ክብል እዩ ኣብዚ ኢየሱስ ካልእ ዝገልፆ ንሱ ናይ ሰማያዊ ኣቦኡ ይኸይድ ስለ ዝነበረ ንኩሉ ተልእኮኡ ንሃዋርያቱ ሂብዎም ሓሊፉ ሎሚ እውን ንነፍሲ ወከፍና ነዚ ተልእኮ ይህበና ኣሎ ተቐበልቲ ሕድሪ ኢየሱስ ክንከውን እሞ ብኩሉ ክንምስክሮን ክንሰብኮን ይደልየና ኣምላኽ ሎሚ ኣብ ሂወትና እዩ ክርአ ዘለዎ ጠባይና ኣካይዳና ብምልኡ ምስ ኣምላኽ ዘሎን ርክብ ዝገልፅ ክኸውን ይግባእ እሞ ሂወተይ ንሂወት ኢየሱስ ዶ ይገልፅ ኣሎ ወይስ ንኻሊእ ቅዱስ ጴጥሮስ ኣብ ካልኣይቲ ንባብ ነቶም ኣረማውያን ዝነበሩ ክርስትያን መንነቶም ናይ ክርስቶስ ተኸተልቲ ምዃኖም ክገልፀሎም እንከሎ ከምኡ ሓላፍነቶም ከዘክሮም እንከ ኢሉ ንስኻትኩም ሕሩይ ወለዶ ናይ ንጉስ ካህናት ቅዱስ ህዝቢ ጥሪት ኣምላኽ ዝኾነ ህዝቢ ኢኹም ቀዳማይ ጴጥሮስ 2:9 ይብሎም እዚ ከዓ ኣብ ዘፀዓት ምዕራፍ 19:6 ዘሎ እናጠቐሰ ዝብሎ እዩ ከምቲ ብቐደም ዘመን ንእስራኤል ኣነ ቅዱስ እየ እሞ ቅዱሳን ኩኑ ዝበሎም ሕጂ እውን ንስኻትኩም ሓደስቲ ክርስትያን ፀዋዕታኹም ቅዱሳን ምዃን እዩ ይብሎም እዚ ኢሎሚ ንነፍሲ ወከፍና ክንርድኦ ዘለና ብፀጋ ጥምቀት ኣብ ቅድስና ኣቲና ዕለት ዕለት ክንሕልዎን ክንዓብየሉን ዘለና ሂወት እዩ ህዝቢ ኣምላኽ ስለ ዝኾንና ናይ ካልእ ምዃናትና ኣይኮነን ኣብዚ ናይ ሎሚ ቃል ኣምላኽ ንምሃሮ እምበኣር ምሉእ እምነትን ተስተወፋይነትን ጌርና ቅዱስ ሂወት ክንመርሕ ከም ዝግባአና እዩ ዓድና ቤትና ሰማይ እዩ ግን ኣብኡ ዝወስድ መገድን ግብርን ክህልወና ግድን እዩ ስለዚ ጉዕዞና ንኣበይ ገፁ ዝጠመተ እዩ ዘሎ ኩሉ ግዜ ኣብ ሂወትና ብኣምላኽ ክንምራሕ ጸሎት ምግባር የድልየና መገድኻን ድላይካን ከይሓድግ ሓግዘኒ ክንብል ይግባአና ኣብ ኣምላኽ ምሉእ እምነት ጌርና ንኩሉ ኣብ ኢዱ ንሕደጎ ልብና ኣይሸበር ብኣምላኽ ንእመን ኣባ ንጉሴ ፍስሓ
0: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ብዛዕባ እቲ ኣብ ብርሃን ኣሕዛብ ተገሊጹ ዘሎ ስነ መለኮታዊ ስፍሓት ቤተ ክርስቲያን ኣስተንተኑ ኣብዚ መዳይ እዚ ድማ ጐይታናን መድሓኒናን ኢየሱስ ክርስቶስ ቤተ ክርስቲያን ንምእመናን ናብቲ ናብ ድሕነት ዘብጽሕ ጐደና ናይ ምምራሕ ተልእኾ ኸም ዝሃባን በዚ ምኽንያት እዚ ድማ ቤተ ክርስቲያን ንዅሉቲ ንሕይወት ዘጥፍእን ንምዕባሊኡ ዘተዓናቕፍን ንምንጻግ ብግልጺ ናይ ምቋም ተልእኾ ከም ዘወፈየላ ደጊሞም ኣረጋገጹ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ሃገረ ቫቲካን ኣብ ዘካየድዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ነቲ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርቲ ክርስቶስ ብምቕጻል ነቲ ኣቐዲሞም ዝጀመርዎ ክፍሊ ብርሃን ኣሕዛብ ብዛዕባ ቤተ ክርስቲያን ዝወፀ ጉባኤያዊ ቅዋም ኣብ ዘካየድዎ ኣስተንትኖ ቤተ ክርስቲያን ኣብቲ ናይ መወዳእታ ተስፋ ብምምርኳስ ነቲ ተለዋዋጢ ዝኾነ ታሪኽ ብወንጌል ዘንብብን ዝትርጉምን ንእከይ ብዅሉ መልክዑ ዝኹንን ከምኡውን ክርስቶስ ንዅሎም ደቂ ሰባት መንግስቱ ከወፍይ ክመጽእ ከም ዝደልን ድሕነት ከም ዝህብን ብቓልን ብግብርን ዝእውጅ ኣብ ንግደት ዘሎ ህዝቢ ኣምላኽ እያ ክብሉ ኣጉሊሖም በዚ ከምዚ ድማ ኣብ ሻብዓይ ምዕራፍ ናይ ዝሰነድ ዝተገሊጹ ከም ዘሎ ብዛዕባ እቲ ናይ መወዳእታ ዓለም ፍጻሜታት ዝገልጽ ስፍሓቱ ብምስትንታን ኣስተምሂሮም ቅዱስ ኣቦና ኣብ ኣስተምህሮኦም نتوما باو ترخبو مأمنان بيتا خرستيان واترو نابتي نايمو داتا علاما مالت نابسا مياوي زخونا هاگرات تأمت كم زلا ازخاخروهم نزا قداس صفحات الزدما بزوح قيزي عشش كنبلو ويات حيتنا كر ايو كم نركب بمتقاس زتا سمعهم قاحي قليصهم كبراتن كبرانن سماعتنا كابز بمقصال ملوط حستو نايتي قدوس عبونا زكافلو حافشاوي استمرو تمرتا خرستوس نقرب لكم سناي مكتتال زخبركم احواتن حاتن بروخ معالتي لومي سند كالاي قبائي فاتيكان زخونة قبائياوي قوام بزعبا بيتخرستيان كنتكور كلنا بزعبا حادا كابتي مللي بحريات بيتخرستيان زخونة حاكي اسكنستنتن زد ما اتبزعبا نايمو داتا عالم زقلت صفحاتايو بيتخرستيان ابز مدراو تاريخ زي واترو نابتي نايمو داتا علاماء مالت نابسا مياو زخونة هاقرايا اتتمت زلا زقن مبزحتو اقزي عشيش النبلو ويات حيتنا عن رئيو اقدا سمدايو كميسي ابتي باقو عبيلو تقل صحاكي ابتي زيادا جبوت انك الله سنزخونا هيوات محبرة سب كريستنا سلزمر كوسيو بيتا خرستيان اب تاريخ زقو عزلو هزب املاخيا علاما خلو تقبارات ادما منقست املاخ نمبساريو قويتانان مدحانينان يسوس كريستوس نزا ناي فقرن فتحن سلامن منقستي زيا بمقواج نبيتا خرستيان بزملك عزي مسرتا سلازي نتي اب كريستوس زلو محبرة سبن نتي سمياوي زخونة صفحاتون دهنتن كن مرمر اعينتنا نابزناي موداتا زخونة ادماس كن تمتن نخلو نگر بزار رايازي كن مرمرون كن لكوعون تسوعنا اينا بيتا خرستيان اب تاريخ دك سبات نمسات منقست املاخ اب عالم التنبر زلايا كالات زي تسفاز دما نخلون اب كلو زمنات التقويج اب سرعة لي ترقيا بفلايكا بقدوس قربان حدك الكيدان تقبل نترت عاوز خونا امخنيو اب قبري توعلو اب فقرنا قلقلوتن دما تمكويرات تويا بتوسا خدما نسامس كريستوس حدنت اب ممسرات بزيادة اتزقرب بوتا مخانا تفلت ايا اب رئيسز دما دحنت املاخ بمنفس قدوس كاب زرق دوبات وصائي ونكي ترفة كعي كم زخيل افلتو تهب بزما دايزي ازي دوغما وقوام زخونة سند برهان حزاب حدا اقدا سمقلس ايهب بيتا خرستيان ادما ساويت مستير دحنتيا مالت ملكتن مسارحيتن نايتي املاخ زحاليو ملعاته هيوتن سلامنيا ازي مالت دما ملو بملو مس منقست املاخ اتنس اصريا مالت قناي كونن يخون امبر زرعون جماري اونيا كميسي اتفز عميقا ندك سابن قوزموسن اب موداتا ترايو زقلز سلازي اتوم بخرستوس زامنو دك سابات بزمدراوي تاريخ زي بزي متلالن تسفا مقراصن بسناي بسلت زفلت بزي فتحاوي تقباراتن بقودنا سقاين يوم زقو عزو زلو بتنخلو زحدس اتقبلو تسفا تمري حمد ما ايوم زنبرو سلازي بيتا خرستيان تلوخا ام منغوتي درو جماري منغست املاخ اب يسوس كريستوس زخونة كموون ات تسفا اتقبرلون تسبيت زقبرلون فتسامي غنازي تفتسامي ايا اتركب زلا كم تتعباقي تز تسفا زمت اندما نخلو تي نهيوات زطفئن نمعبالي اوز عقتن بنتصورناي مقوام تلوخو اللوا ندخاتات ممزماز نقدايات عمصن وقئن كموون نخلو متهم بسقان بمنفسن زساقيو سبات اقوامنا يمحاز تلوخو دما اللوا بيتا خرستيان كم ملكتن مستيرن منقست املاخ متن عم مدري زلو نقاديان زخونو هزب املاخيا ابتي ناي موداتا تسفا بلكع تمركويسا نتقلاس زخونة تاريخ بوانجيل تنببن تترقومن نأكاي بخلو ملكعو بمخنان دما بقالن بقبرن كريستوس نخلوم دك سباتن منقستون فتحي كنقس كمزدلي دحنتن فقرن سلامن اتسبخيا سلازي بيتا خرستيان نقزار اسا ايكونتن اتسبخ بانس ارو قاداس عبوشت ازلو نخلو ناب دحنت كريستوس زملكت كخوون اللوو كابزار رأي يازي تبقيسا بيتا خرستيان نسبقاوي تأفافنتن حلافنتن نايتوم نمنقست أملاخ عمقل قال زلونا قوا انتخونا حلافي مسل الزا عالم الزيقاء اتتصور بمخانا نناي قزار إسا تقوامات بتحتنا أفلطو كتهبلو تتصوي عايا زخونا يخون ناي بيتا خرستيان تقوام كم حدفتصوم تقوام كقود سراي كإلنيو هو اب تاريخن قزين سلزلو تلخوهم بحق ايم انتخفتصمو بقتصالي كرتصوم مقيارن نام محداسن تحدسو مواقرن ناب قتصالي محداس ركباتن تصوي عميو ኣብ መንጎቶም ሎሚ ተልኾኦም ዝፍጽሙ ዘለዉ ክርስትያን ምእመናንን ኣብ መንጎቶም ድሮ ምድራዊ ህላዊኦም ዝወድኡን ኣብ ቅድስና ወይ ብፅና ዘለዉ ክርስትያን ዘሎ ርክብ ክርዳእ ኣሎና። ብርሃን ኣሕዛብ ከም ዝገለጾ ከም ሓቁ እኳ ደኣስ ኵሎም ክርስትያን ምእመናን ሓንቲ ቤተ ክርስትያን ከም ዝቑሙን ምስ ክርስቶስ ኣብ ሓድነት ኵሎም ኣመንቲ ተመስረተ መንፈሳዊ ጥሪት ከም ዝካፈሉን የረጋግጽ። ኣብ መንጎ ምድራዊት ቤተ ክርስትያንን ሰማያዊት ቤተ ክርስትያንን ዘሎ ሕውነትን ዝምድናን ብፍላይ ኣብ መስዋእቲ ቅዳሴ ዝረአ ሕብረት ቅዱሳን ይኸውን። ንሕና እውን ምእንትቶም ዝሞቱ ብምጽላይን ዓሰር ዓሰርቶም ድሮ ደቀ መዛሙርቲ ኢየሱስ ኮይኖም ዝሓለፉ ብምስዓብን ኣብ ጉዕዞና ጸኒዕና ንኣምልኾ ኣምላኽ ከነደልድሎን ንኽእል ኢና። ብሓደ መንፈስ ምልክት ብምግባር ሓደ ምስጢር ሓድነት ብምሓዝ ምስቶም ብእምነት ቅድሜና ዝሓለፉ ሓቢርና ንቅድስቲ ስላሴ ነመስግንን ክብሪ ንህብን ኣሎና። ነዚ ኣገዳስን ሰናይን ዝኾነ መዳይ ክርስትያናዊ ህይወት ምልባስ ስለ ዘዘኻኽሩና ድማ ንኣበው ዝጉባኤ እዚ ነመስግኖም። ነዚ ድማ ኣብ ህይወትና ከነማዕብሎ ንጽዓር።

ክቡራትን ክቡራንን ሰማዕትና ስለመከታተልኩም ናማስገን መደባትና ብጀካ ብሬዲዮ በፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍርትር ኣቢልኩም ክትከታተሉ ከም እትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.vvamukhanu ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓኒ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካና ሰናዳት ምልክ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎሚ ዕለት 11 ግንቦት 2026 ዓመተ ምሕረት መደብ ፈነወና ርእሰሊቃነ ጳጳሳት ሊዮን መንበር 14 ዕለት 10 ግንቦት ፍርቅ መሓልቲ ዝለገሶ ኣስተንትኖ ጸሎተ ንግስተ ሰማይን ቃል ቅዱስነቶም ድሕሪ ጸሎተ ንግስተ ሰማይ ርእሰሊቃነ ጳጳሳት ሊዮን ምስ ተወከልቲ ማሕበረሰብ ምስልምና ሃገረ ሰነጋል ተራኺቦም ዘስምዖም መደረ ርእሰሊቃነ ጳጳሳት ሊዮን ንመራሒ መንግስቲ ሃገረ ሃይቲ ተቐቢሎም ከም ዘዘራረቡ ርእሰሊቃነ ጳጳሳት ሊዮን ንኣባላት ማሕበር ህሙማን ልምሰት ማውቲ ኢጣሊያ ተቀቢሎም ዝለገሶ ቃለ መዕዳን ናይ ቅድስት መምህራነ ጸሓፊ ካርዲናል ፓሮሊን ምእንቲ ሰላም ኣብ ሃይቲ ሮማ ኣብ ዝርከብ ጳጳስ ባዚሊካ ቅድስት ማርያም ዓብይ ኣብ ዘዕረቦ ምስዋተ ቅዳሴ ዝለገሶ ስብከት ካብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር።